저기 미니 메리 네메기 터슬지 단시 가리 쓰르스 난 노게스테 벨기 인나루 조 미니 메르 이진담 바라와 세임 베나이 샤무 상사 빠 디너 죽을지 벤 바디치 우지불 에니마 우나란 이진담 터슬자 최군의 일젓 하여라만 따뜻시 알라이 리오브이 일지만 대하테르블 신이 일진 우셔테 혼트 인 머리 우곳 으르곳 테르훈이 우흐스네스 울러 이르굴 잡아기트군 은발 신이인 모우고 이르슴시 투르스온 훈에지야 등으린 땅슨 베드가 하슨 은능모 머리네 여러반들후에 테르쇼 베토가 비바스 우셔알 주름이 바디치 олскрин тола батж явж явах бөгөөд эргүүлээд би харна хүнд моогаан өгч харлуулаад гэдэргүй хүний харлан гэдэг бол энэ болвол жүрм шатраад багтгүй үгүй энэний чи театр өглөөг нь санаа ундиж басаад хэлж байна гэгангон уштан сонсон болвоо би болвоо үнэн дөрөө хэлсэн ийм уушрий бишээ уушалт муу юм шэмэгэг 금식 웃음 불에가 하신 너루지원 하신 신들의 하토 하글 하설의 발라회 하간의 아무긴 주름이 산호비다 묻라 이마라 니고나세시 산호비